ተከፋፍ ያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ

እያለ ሲመስል እየተማረረ ውሻይና ከፌ ጫወት ነበር ይመክረኛል ሰማው በስጭቱ ባሰ ፍትወኝ ገባ ከቤት እያለቃቀሰ